የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ መስከረም 5 2019 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት የግንኙነቶችና የሐሳብ ልውውጥ ቦታ ነው ሲሉ ማስገንዘባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ብፁዕ ካርዲናል ፋሬል በወጣት ልብ ውስጥ ተስፋን ማደስ የሰው ልጅ እርምጃን ወደፊት እንደሚወስድ መግለጻቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የኢሴ ዲጂታል ሚስዮናውያን ተጽዕኖን ወደ ክርስቲያናዊ ምስክርነት ለመቀየር መጠራታቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት የግንኙነቶችና የሐሳብ ልውውጥ ቦታ ነው ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ መስከረም 4 2019 ዓመተ ምህረት ከቫቲካን ቤተ መዛግብትና ቤተ መጻሕፍት ሠራተኞች ጋር ተገናኝተው ንግግር አድርገዋል። ቅዱስነታቸው ለሠራተኞቹ ባደረጉት ንግግር እነዚህ ሁለት ተቋማት ለቤተ ክርስቲያንና ለዓለም አገልግሎት ያላቸውን ተልእኮ አስፈላጊነት አስረድተው እንዲሁም ቤተ መዛግብቱ በመጻሕፍት የተሞላ ብቻ ሳይሆን በግንኙነቶች በሐሳብ ልውውጥና መጋራት ላይ የተገነባ መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ዕለት በቫቲካን የሚገኘውን ታሪካዊ ቤተ መዛግብትና ቤተ መጻሕፍትን ጎብኝተው ውሃ የሚያስከትለው ጥፋትና አስደናቂነት በሚል ርዕስ የተዘጋጀውን ኤግዚቢሽን ከፍተዋል። ቅዱስነታቸው ለተቋማቱ ሠራተኞች ባደረጉት ንግግር የቀደሙት ርዕሰ ሊቃነ ጳጳሳትን ፈለግ በመከተል እንደ ርዕሰ ሊቃነ ጳጳሳት ሁለቱን ቦታዎች ለመጀመሪያ ጊዜ እንደ ጎበኙ ገልጸዋል። ተቋማቱ ለቤተ ክርስቲያንና ለመላው የሰው ልጅ ጥቅም ሲሉ ባህልን ለማልማትና ለማስፋፋት እንደሚረዱ ተናግረው ለተልእኳቸውና ለሥራቸው ያላቸውን ቅርበትና አድናቆት ገልጸዋል። የቫቲካን ቤተ መዛግብትና ቤተ መጻሕፍት ወንጌልን ስበኩ በሚለው ሐዋርያዊ ደንብ ቁጥር 243 መሠረት ስለ ዓለም አቀፋዊት ቤተ ክርስቲያን የሚገልጹ ድንጋጌዎችንና ሰነዶችን የሚንከባከቡና የሚጠብቁ ሲሆን እንዲሁም ለምሁራን ተደራሽ በማድረግ ትልቅ የኪነ ጥበብና የመማሪያ ቅርስን ለመጠበቅ እንደሚሰሩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት ጸጥታ ያለባቸው የማረፊያ ቦታ ተደርገው ሊታዩ ቢችሉም ነገር ግን መጻሕፍት የእውቀት ፍለጋን በማነሳሳት ለጥናት እንደሚያበረታቱ ገልጸው ቅዱስ አጎስጢኖስም የዚህ ተነሳሽነት ምሳሌ እንደሆነና የቅዱስ ጳውሎስን መልእክት በማንበብ ጥርጣሬው እንደጠፋለት ተናግረዋል። ቅዱስ አጎስጢኖስ የመጽሐፍ ቅዱስ መጻሕፍትን በማንበብ ልቡ መከፈቱን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበለጠ ጠንካራው ቅዱሳት መጻሕፍትን በስፋትና በጥልቀት ለመመርመር ፍላጎት በመኖሩ አይደለም ሲሉ አስረድተዋል። በተመሳሳይ መንገድ በጥናት ጠብቆ በማቆየትና የሐዋርያው ጴጥሮስ ተተኪ የሆኑትን የርዕሰ ሊቃነ ጳጳሳትን መጻሕፍት ለሌሎች በማሰራጨት ቤተ ክርስቲያንና የሰው ልጅ ወደ ፍላጎቶቹ ጥልቀት ለመድረስ እንደሚያግዙ ተናግረው ያለበለዚያ ሁሉም ነገር ከሕያው እግዚአብሔር ከእውቀትና ከፍቅር ምንጭ ውጭ ይሆናል ሲሉ አስገንዝበዋል። የርዕሰ ሊቃነ ጳጳሳትን ቤተ መጻሕፍት እንዴት መግለጽ ይቻላል ሲሉ የጠየቁት ቅዱስነታቸው ምሳሌያዊ አገላለጽን በመጠቀም ሐዋርያዊ ቤተ መጻሕፍትን እንደ ልብ ምት ገልጸውት የሚመታ ልብ የሕይወት ምልክት እንደሆነና ይህም በሁለት ተቃራኒ እንቅስቃሴዎች አማካኝነት እነርሱም ወደ ማዕከል የሚደረግ እንቅስቃሴና ወደ ውጫዊው ክፍል የሚደረግ ሌላ እንቅስቃሴዎች ናቸው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የገዳም ድባብ ያለው ሐዋርያዊ ቤተ መጻሕፍት በሉቃስ ወንጌል ምዕራፍ 14 ከቁጥር 28 እስከ 32 ላይ እንደተጻፈው ለመገንባት ወይም ለመዋጋት ካሰባችሁ በመጀመሪያ ተቀምጣችሁ አጥኑ የሚለውን ሐሳብ እንዲያስታውስ ተመኝተዋል። ከውስጣዊ ሕይወት የሚመነጭና በውስጡ በዋጋ ሊተመኑ የማይችሉ ሀብቶችን የያዘው ሐዋርያዊ ቤተ መጻሕፍት በአንድ በኩል ይህን ሀብት ለጥናት ማቅረብ ትክክል ቢሆንም በዲጂታል መንገድና በኢንተርኔት በኩል ተደራሽ ማድረግ እንደሚቻል፣ በሌላ በኩል በአካል ወደ ቤተ መጻሕፍቱ የመሄድ ጥንታዊ ልማድ መጠበቅና ማበረታታት አስፈላጊ ነው ሲሉ ተናግረው ይህ ቦታ በመጻሕፍት የተሞላ ብቻ ሳይሆን በሰዎች ግንኙነቶች በሐሳብ ልውውጥና መጋራት ላይ የተገነባ ነው ሲሉ አስረድተዋል። ሐዋርያዊ ቤተ መጻሕፍት በእንቅስቃሴዎቹ አማካኝነት ሕያው ሆኖ እንደሚኖር በቀደምት ርዕሰ ሊቃነ ጳጳሳት ስም በተሰየመው ክፍል ውስጥ ተጽፎ የሚገኘውንና በኢንዱስትሪ አብዮት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 13ኛ የተጫወቱትን ሚና አስታውሰው ይህ ሚና የቫቲካን መዛግብትን ለዓለም ምሁራን ክፍት ማድረግንና ቤተ መጻሕፍቱ ሰፊ ተደራሽነት እንዲኖረው ማድረግን እንደሚያካትት አስረድተዋል። የንባብ ክፍሉ ከሌሎች ርዕሶች በተጨማሪ ስነ ጽሑፎችን፣ የሥነ መለኮት፣ የእጽዋት፣ የእንስሳት፣ የሕክምና፣ የሕግ፣ የሥነ ጥበብና የምጣኔ ሀብት ጥናቶችን ያካትቱ መጻሕፍትን የያዘ ሲሆን ከመላው ዓለም የተሰበሰቡ ሥራዎች በውስጡ እንደሚገኙ ታውቋል። ይህ ሁሉ የተከናወነው እንዲህ አይነት ተግባር በዓለም አቀፍ ደረጃ ከመለመዱ በፊት ነበር ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ አካሄድ ሐዋርያዊ ቤተ መጻሕፍቱ ለቤተ ክርስቲያን ጥንታዊና ሁሌም አዲስ ለሆነው ባህላዊ ግልጽነት ሌላው ምሳሌ ነው ሲሉ ገልጸው የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት በቁጥር 211 ላይ ለእርቅ ክፍት የሆኑ መንገዶችን ማዘጋጀት በማለት ከሚጠቅሳቸው አንዱ የሆነውና በቫቲካን ቤተ መዛግብትና ቤተ መጻሕፍት ሰነዶችና መጻሕፍት መካከል ክፍት መንገድን የሚፈልግ ለስላሳ ዲፕሎማሲ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የቫቲካን ቤተ መዛግብትና ቤተ መጻሕፍት ሠራተኞች ይህን ዓላማ እንዲያስቀጥሉ አሳስበው እንዲሁም ላለፈውና ለወደፊቱ ታማኝ እንዲሆኑ ለሥራቸው ተገቢ የሆኑ ቋንቋዎችንና ዘዴዎችን እንዲጠቀሙ እንዲሁም እርቅን ለማምጣት አዳዲስ መንገዶችን እንዲያገኙ አበረታተዋቸዋል። ቅዱስነታቸው በመልእክታቸው መደምደሚያ የቫቲካን ቤተ መዛግብትና ቤተ መጻሕፍት በአሁኑ ጊዜ ያጋጠማቸው ያለውን ችግር ማለትም አዲስ ቦታ የመፈለግ አስፈላጊነትን በማጉላት ለዚህ ፍላጎት ምላሽ ለማግኘት መመሪያ መስጠታቸውን አስታውቀዋል። ቀደም ሲል የነበሩት ርዕሰ ሊቃነ ጳጳሳት ባህላዊና አስተዳደራዊ ትዝታዎችን ለመጠበቅና ለማስተዋወቅ ያላቸውን ፍላጎትና ለዘመናት ያሳዩትን መንገድ ለመጠቀም ማሰባቸውን ተናግረዋል። ክብራትና ክብራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፋሬል በወጣት ልብ ውስጥ ተስፋን ማድስ የሰው ልጅ ርምጃን ወደፊት እንደሚወስድ ገለጹ። በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኬቪን ፋሬል እንደ ጎርጎሮሳውያኑ በ2027 ዓመተ ምሕረት በሴኡል ለሚካሄድ ዓለም አቀፍ የወጣቶች ቀን ዝግጅት ሁለተኛ ዙር ስብሰባን መስከረም 4 በመስዋዕተ ቅዳሴ ከፍተዋል። ብፁዕ ካርዲናል ኬቪን ፋሬል እንደ ጎርጎሮሳውያኑ በመጪው 2027 ዓመተ ምሕረት በሴኡል ሊካሄድ ለታቀደው ዓለም አቀፍ የወጣቶች ቀን ዝግጅት እንዲሆን የተዘጋጀውን ስብሰባ በመስዋዕተ ቅዳሴ ሲከፍቱ እንደተናገሩት ብዙ ወጣቶች በተለያዩ ተግዳሮቶች ውስጥ እያለፉ ቢሆንም ዓለም አቀፍ የወጣቶች ቀን እይታቸውን ወደ ኢየሱስ ክርስቶስ እንዲያነሱ እንዲሁም ጥላቻንና መለያየትን ማሸነፍ የሚችል አዲስ የሰው ልጅነትን እንዲያሳዩ ሊረዳቸው እንደሚችል ተናግረዋል። ለዝግጅቱ ራስን መስጠት፣ መስራት፣ መስዋዕትነት መክፈል፣ ሀብትን ማዋልና ብዙዎችን ማስተባበር ጠቃሚ ነው ብለው ምክንያቱም ወጣቶች የቤተ ክርስቲያንና የዓለም የወደፊት ተስፋዎች ናቸው በማለት አጽንኦት ሰጥተው በወጣት ልብ ውስጥ ተስፋን እንደገና ማቀጣጠል ማለት መላው የሰው ልጅ አንድ እርምጃ ወደፊት እንዲራመድ መርዳት ማለት ነው ሲሉ ተናግረዋል። ከሐምሌ 27 እስከ ነሐሴ 2 2019 ዓመተ ምህረት ድረስ በሴኡል ለሚካሄደው ዓለም አቀፍ የወጣቶች ቀን ከአንድ ዓመት ያነሰ ጊዜ ሲቀረው ለዝግጅቱ በሚደረገው ሁለተኛ ዙር ስብሰባ ለመገኘት ከመላው ዓለም የተውጣጡ 300 ተወካዮች በደቡብ ኮሪያ ዋና ከተማ ሴኡል ተሰብስበዋል። የመጀመሪያው ስብሰባ እንደ ጎርጎሮሳውያኑ በ2023 ዓመተ ምህረት በፖርቱጋል መዲና ሊዝቦን ከተከበረው ዓለም አቀፍ የወጣቶች ቀን በኋላ ወዲያውኑ መካሄዱ ይታወሳል። ከመስከረም 4 እስከ መስከረም 7 2019 ዓ.ም ድረስ በሚካሄደው በዚህ ስብሰባ ላይ የሴኡል ሊቀ ጳጳስ ብፁዕ አቡነ ፒተር ቹንግሶንታክ፣ በኮሪያ የቫቲካን ሐዋርያዊ እንደራሴ ሊቀ ጳጳስ ብፁዕ አቡነ ጆቫኒ ጋስፓሪ እንዲሁም ከዚህ ቀደም ከተካሄዱት የዓለም የወጣቶች ቀን ዝግጅቶችና በቅድስት መንበር የቤተሰብና የሕይወት ጉዳዮች መምሪያ ጳጳሳዊ ጽሕፈት ቤት የተውጣጡ ሌሎች ተወካዮች ተገኝተዋል። የስብሰባው የመጀመሪያዎቹ ክፍለ ጊዜያት እንደ ጎርጎሮሳውያኑ ከ1985 ዓመተ ምህረት ጀምሮ ሲካሄዱ በቆዩት የዓለም የወጣቶች ቀን ዝግጅቶች ትሩፋትና ፋይዳ ላይ ያተኮሩ እንደነበሩ ታውቋል። ከዚያም ከሰዓት በኋላ ብፁዕ ካርዲናል ፋሬል በቅዱስ መስቀል በዓል ዕለት የቀረበውን የመክፈቻ መስዋዕተ ቅዳሴን መርተዋል። ብፁዕ ካርዲናል ፋሬል በመስዋዕተ ቅዳሴው ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን ዛሬ ብዙ ወጣቶች በሕይወት በረሃ ውስጥ እንደሚገኙ፣ አስቸጋሪ ፈተናዎችን፣ ግራ የመጋባትን፣ የአመፅና የባዶነት ሕይወትን እንደሚያሳልፉ እንዲሁም ብዙዎቹ በኃጢአት፣ በሐዘን፣ በጭንቀት ወይም በእምነት ማጣት እንደተጎዱ ገልጸዋል። ለእነዚህ ወጣቶች ድነት የሚገኘው በሰው ሠራሽ ስልቶች፣ በቁሳዊ ሀብት ወይም በአዳዲስ ቴክኖሎጂዎች ሳይሆን ይልቁንም ዓይናቸውን ወደ ላይ በማንሳት ከእግዚአብሔር ዘንድ ይቅርታን፣ ፍቅርንና ሕይወትን በመቀበል እንደሆነ ያስረድተው ይህ ደግሞ ኢየሱስ ክርስቶስ ለእኛ ያለውን ፍቅር በግልጽ በሚያሳየው በመስቀል ፊት የሚከናወን ነው ሲሉ ተናግረዋል። ስለዚህም የቤተ ክርስቲያንና የዓለም አቀፍ ወጣቶች ቀን ተልእኮ ብዙ ልቦች ለጸጋ እንዲከፈቱ ማበረታታት እንደሆነ አጽንኦት ሰጥተው እንዲሁም ብዙ ወጣቶች ወደ እግዚአብሔር እንዲመለከቱ ፍቅሩን እንዲቀበሉና ደቀ መዛሙርቱ እንዲሆኑ የኢየሱስ ክርስቶስ መስቀል ከፍ እንዲደረግ ወይም እንዲሰበክ ብፁዕ ካርዲናል ፋሬል አሳስበዋል። ፊታችሁን ቀና አድርጋችሁ ተመልከቱ፣ ከዚህ ውጭ ምንም የለም ሲሉ አበክረው የተናገሩት ካርዲናል ፋሬል አያይዘውም የእምነት ተግባር ማለት በራስ ጥንካሬ ላይ መደገፍ ሳይሆን ዓይንን ወደ እግዚአብሔር በማንሳት እርዳታን መጠየቅ ነው ሲሉ አስረድተዋል። መስቀል ዓለም አቀፋዊ የእርቅ ምልክት ነው ያሉት ብፁዕ ካርዲናል ፋሬል ቀጥ ብሎ የቆመው ግንድ ሰማይንና ምድርን ማለትም እግዚአብሔርንና ሰውን፣ ወደ አግድም የተዘረጋው ግንድ ሁሉንም የሰው ልጆች በአንድ የይቅርታና የወንድማማችነት ፍቅር የሚያገናኝ መሆኑን ጠቁመዋል። በዚህ ረገድ ዓለም አቀፍ የወጣቶች ቀን ተመሳሳይ ተልእኮ እንዳለው ገልጸው ምክንያቱም ከውበቱ ገጽታዎች መካከል አንዱ ልዩ ልዩ ባህሎች፣ ቋንቋዎችና ዘሮች ሁሉም በአንድ እምነት በአንድነት መኖራቸውን ነው ሲሉ አስረድተዋል። በዓለም የወጣቶች ቀን ወጣቶች መለያየትን አድሏዊነትንና ጠብን ማሸነፍ እንደሚቻል ለዓለም ያሳያሉ። ወጣቶች ክርስቶስን በመቀበል የሰው ልጅ አዲስ መወለዱን ያለ ፍርሃትና ያለ ዝግ አስተሳሰብ ልዩነትን በመቀበል ከሌሎች ጋር ለመገናኘት ያላቸውን ፍላጎት ያሳያሉ ብለው ይህም የኢየሱስ ክርስቶስ መስቀል ወደ ሰውል በሚያመጣው በአንድ መንፈስ ውስጥ የመገናኘት ታምር ነው ሲሉ ገልጸዋል። ወደፊት ሲመለከቱ ካርዲናል ፋሬል በሚቀጥለው ዓመት በኮሪያ መዲና ሴውል ላይ የሚሰበሰቡ ወጣቶችን በማስተዋወስ ፌስቲቫሉ ወጣቶችን ምን ያህል እንደሚያሳድጋቸው፣ በእግዚአብሔር ላይ ያላቸውን እምነትና የቤተ ክርስቲያንን ውብ ገጽታ እንዴት እንደሚያገኙ፣ እንዲሁም በሰው ልጅ ልብ ውስጥ እምነትን እንደገና እንደሚያመጣና በወደፊት ላይ መተማመንን መልሰው እንደሚያገኙ ማሰባቸውን ገልጸዋል። ይህም በከንቱና አታላይ በሆኑ ጣዖቶች ላይ ጊዜን ከማጥፋት ይልቅ ሕይወታቸውን ለታላቅ ነገር እንዲያውሉ ይረዳቸዋል ብለው የክህነት አገልግሎት ጥሪን የምንኩስና ሕይወትን ወይም ቤተሰብ የመመስረት አስፈላጊነትን በማየት እንደሆነ አስረድተዋል። የዓለም ወጣቶች ቀን ፍሬዎች ብዙ ናቸው፣ ሁሉንም አሁን ልዘረዝራቸው አልችልም ያሉት ብፁዕ ካርዲናል ፋሬል ብዙዎቹ በእግዚአብሔር ብቻ የሚታወቁ ስለሆኑ ነው ብለው፣ ነገር ግን ስብሰባው ላይ የተገኙት በሙሉ ለሚቀጥለው ዓመት በዓል ዝግጅታቸውን እንዲቀጥሉ አሳስበዋል። ዓይናችንን ወደ ክርስቶስ መስቀል እናንሳ። ለኮሪያ ሕዝብ፣ ለዓለም አቀፍ የወጣቶች ፌስቲቫል ለሚመጡ ወጣቶችና ለዓለም ወጣቶች በሙሉ በረከቱን እንጠይቅ ብለው፣ በጸሎታቸውም ለመጪው የዓለም የወጣቶች ቀን የሚያደርጉት ዝግጅት በሙሉ ከኢየሱስ ክርስቶስ ልብ በሚፈስ ተመሳሳይ ፍቅር እንዲነሳሳ በማለት ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢሲያ ዲጂታል ሚስዮናውያን ተጽዕኖን ወደ ክርስቲያናዊ ምስክርነት ለመቀየር መጠራታቸው ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የመጀመሪያው የኢሲያ ካቶሊክ ቤተ ክርስቲያን ዲጂታል ሚስዮናውያን ጉባኤ በማኒላ መካሄዱ የተነገረ ሲሆን በዚህ ጉባኤ ላይ ከ100 በላይ የመገናኛ ባለሙያዎችና የይዘት ፈጣሪዎች የእርስ በእርስ ትብብርን ለማጠናከርና የዲጂታል ወንጌል ስርጭትን ማስፋፋት የሚቻሉባቸው መንገዶች ዙሪያ ውይይት ማድረጋቸው ተነግሯል። ከመላው ኢሲያ የተውጣጡ ከ100 በላይ የካቶሊክ ዲጂታል ሚስዮናውያን፣ የሚዲያ ባለሙያዎች፣ የይዘት ፈጣሪዎችና ሃይማኖታዊ ተጽዕኖ ፈጣሪዎች የዲጂታል መድረክ ተጽዕኖ ፈጣሪነትን ወደ እውነተኛ ክርስቲያናዊ ምስክርነት ለመቀየር ያለመ የአራት ቀናት ስብሰባ ማካሄዳቸው የተነገረ ሲሆን ይህ ለመጀመሪያ ጊዜ የተካሄደው የኢሲያ ካቶሊክ ዲጂታል ሚስዮናውያን ጉባኤ ከጳጉሜ 5 እስከ መስከረም 3 ቀን 2019 ዓ.ም ድረስ በፊሊፒንስ ኩዌዞን ከተማ በሚገኘው የሬዲዮ ቬሪታስ ኢሲያ ማዕከል ውስጥ መካሄዱ ተነግሯል። ተጽዕኖ ፈጣሪዎችን ለምስክርነት በኢሲያ ዲጂታል ተልእኮን በሲኖዶሳዊ መንገድ በሚል መሪ ቃል የተዘጋጀው ይህ ስብሰባ በሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ ያየነውንና የሰማነውን ከመናገር አንቆጠብም በሚለው ሐሳብ ላይ በመነሳሳት የተዘጋጀ መሆኑ የተገለጸ ሲሆን ጉባኤው ተሳታፊዎችን የበይነመረብ ይዘቶችን ብቻ ከማቅረብ ባለፈ በኅብረትና በእምነት ሚስዮናዊ ገጽታ ላይ የተመሠረቱ ምስክሮች እንዲሆኑ፣ ከዚህም በተጨማሪ በመላው አህጉሩ ለዲጂታል ወንጌል ስርጭት የሚሆን ዝግጅትና የጋራ ራእይ እንዲኖር ማበረታታቱ ተገልጿል። ይህ ጉባኤ የተዘጋጀው የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን የማኅበራዊ ግንኙነት ቢሮ እና ሬዲዮ ቬሪታስ ኢሲያ ከቅድስት መንበር የኮሚኒኬሽን ጽሕፈት ቤት ጋር በመተባበር እንደሆነም ጭምር ተነግሯል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን የተፈረመ መልእክት የላኩ ሲሆን ብፁዕነታቸው በላኩት መልእክት ተሳታፊዎች በዲጂታል መድረካቸው የኢየሱስ ክርስቶስን እውነተኛ ምስክሮች እንዲሆኑ አበረታተዋል። በቅድስት መንበር የኮሚኒኬሽን ጽሕፈት ቤት የነገረ መለኮትና የእረኝነት አገልግሎት ክፍል ዳይሬክተር የሆኑት ናታሻ ጎቬካር በዝግጅቱ ላይ የተገኙ ሲሆን ከእርሳቸውም በተጨማሪ የፊሊፒንስ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዝዳንት የሆኑት የሊፖው ሊቀ ጳጳስ ብፁዕ አቡነ ጊልበርት ጋርሴራ በመክፈቻው መሥዋዕት ቅዳሴ ላይ ባሰሙት ቃለ ምዕዳን ጌታችን ኢየሱስ ክርስቶስን የምናቀርበው በኢሲያ ምድር ላይ ድምፅን ከፍ አድርጎ በመጮህ ብቻ ሳይሆን ወደ ኢሲያ በመቅረብ ሕዝቧን በማዳመጥ ከሕዝቡ ጋር አብሮ በመጓዝ በማገልገል እንዲሁም የኢየሱስን ፍቅር በእርጋታ እንዲሰሙና እንዲለማመዱት በማድረግ ነው ብለዋል። የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን የማኅበራዊ ግንኙነት ቢሮ ሊቀመንበር የሆኑት ብፁዕ አቡነ ማርሴሊኖ በበኩላቸው የዚህ ዘመን ሰዎች በዲጂታል ዓለም ውስጥ እየኖሩ እንደሚገኝ፣ የሕይወትን ትርጉም እየፈለጉ እንደሚገኙና የእርስ በእርስ ግንኙነትን እየፈጠሩ መሆኑን ቤተ ክርስቲያኗ ማወቅ እንዳለባት አሳስበው የእያንዳንዱ ሰው የዕለት ተዕለት ሕይወት በዲጂታሉ ዓለም እየተከበበ መሆኑን ለተሳታፊዎቹ የገለጹ ሲሆን በዚህም ምክንያት ቤተ ክርስቲያኗም በዲጂታሉ ዓለም ውስጥ እንደምትገኝ በመጥቀስ ጥያቄው መሆን ያለበት ከቤተ ክርስቲያን ውስጥ በዚህ የዲጂታል መድረክ ላይ የሚሳተፉ ሰዎችን የመለየት ሥራ እንደሆነም በአጽንኦት ገልጸዋል። ብፁዕ አቡነ ማርሴሊኖ አክለውም አምስት አስፈላጊ ለውጦች ሊኖሩ እንደሚገባ ጠቁመው እነዚህም ይዘቶችን ከማቅረብ ወደ እርስ በርስ ግንኙነት መሸጋገር፣ ከታዳሚነት ወደ ተሳታፊነት፣ ጎልቶ መውጣትን ከመሻት ወደ ታማኝነት፣ ከፉክክር ወደ ትብብር፣ እንዲሁም ከተጽዕኖ ፈጣሪነት ወደ ምስክርነት የሚሉ እንደሆነ አስረድተው ማኅበራዊ ሚዲያ ማነሳሻ ሲሆን ቅዱስ ቁርባን ግን መድረሻ ነው ብለዋል። የካሉካን ጳጳስ የሆኑት ብፁዕ ካርዲናል ፓብሎ ዴቪድ የጉባኤውን መዝጊያ በማስመልከት እሁድ ዕለት የተካሄደውን መሥዋዕተ ቅዳሴ እየመሩ ሲሆን ወንጌል ስለ ይቅርታ የሚያቀርበውን ጥሪ በማሰላሰል ኢንተርኔት በሚሊዮን የሚቆጠሩ ሰዎችን ማገናኘት ቢችልም በተመሳሳይ ጊዜ ሰዎችን ብቸኛ ሊያደርግ እንደሚችል እንዲሁም አልጎሪዝሞች ወይም ስልተ ቀመሮች ተጠቃሚዎችን በቡድን ማሰባሰብ እንደሚችሉ ሁሉ እርስ በእርስ እንዲከፋፈሉ ማድረግ እንደሚችሉም አስጠንቅቀዋል። ብፁዕ ካርዲናል ፓብሎ በመጨረሻም ሰዎች ጥላቻን ሲያሰራጩ በድፍረት መልስ መስጠት እንደሚገባ መክረው ንቀትን ሲያሰራጩ በክብር መልስ መስጠት፣ በሩን ሲዘጉ ድልድይ መሆን እንደሚገባም አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 5/2019 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ
3: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ዝግጅታችን ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማኅበረሰብ መሠረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ሕጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ሕግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ የያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ሕግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትሕ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማኅበራዊ ሕይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው፣ ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰብአዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አእምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሠረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ኅብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደሚስማማውና ማኅበራዊ ጥሪው ወደ ሆነ ወደ ፈቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም።
2: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ።
3: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ.ም ዕለታዊ ስርጭታችን ነው። የዛሬውን የረቡዕ የመስከረም 6 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ገላገር መንግስታት የኒውክሌር ጦር መሳሪያዎችን በይፋ መተው እንዳለባቸው ማሳሰባቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራቱ ወሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 6 2019 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ደስታና ተስፋ በላቲን ቋንቋ ጋውዲዩም ኤት ስፔስ በተሰኘው ሐዋርያዊ ሕገ ደንብ አብይ አርስት ላይ ተንተርሰው ሰባዊ ማህበረሰብ በተሰኘ ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የሰው ልጅ የወደፊት ዕጣ ፈንታ የሚወሰነው እያንዳንዱ ሰው ከእግዚአብሔር ከወንድሞቻችንና እህቶቻችን ጋር የበለጠ ሰባዊ ዓለም ለመገንባት ባለው ቁርጠኝነት ላይ ነው። ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል ወደ እናንተ አድማጮቻችን እናደርሳለን። አሁንም አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን አሳዎችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 እስከ 28 ላይ እንደተጠቀሰው።

ክብራንና ክብራት አድማጮቻችን ቀደም ሲል በተነበበው የመጽሐፍ ቅዱስ ቃል ላይ ተንተርሰው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሜ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? እንኳን ደህና መጣችሁ። ሁለተኛው ምዕራፍ ለሰብአዊ ማህበረሰብ በመወሰን ውይይት እንዲደረግበት ያደረገው በላቲን ቋንቋ ጋውዲዩም ኤት ስፔስ፣ በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ሕገደም የሰው ልጅ ግንኙነቶችን ማቀላጠፍ የዛሬ ዓለም በጣም አስፈላጊ ገጽታዎች አንዱ አካል ነው በሚለው በቁጥር 23 ላይ እንደተገለጸው የሚለውን እንድንመለከት ይጋብዘናል። ይሁን እንጂ ይህ እውነታ በሰብአዊ ማህበረሰብ ውስጥ በጥልቀት ተሟልቶ መገኘት አለበት። ለዚህም ለሙሉ መንፈሳዊ ክብራቸው የጋራ አክብሮት አስፈላጊ ነው ይለናል። እነዚህ ማረጋገጫዎች በዘመናችን በጣም አጣዳፊ ናቸው። በአንድ በኩል የቴክኖሎጂ እድገት፣ የብዙሃን መገናኛና የማኅበራዊ ሚዲያ መስፋፋት እና ከጊዜ ወደ ጊዜ እየጨመረ የመጣው የአርቲፊሻል ኢንተለጀንስ ወይም የሰው ሠራሽ አስተውሎት አጠቃቀም አዳዲስ ዕድሎችን ይከፍታል፣ እንቅፋቶችን ያስወግዳል፣ ርቀቶችን ያሳጥራል። በሌላ በኩል ግንኙነቶች የግል የበለጠ ምናባዊ እየሆኑ እንዲሄዱ ያደርጋል። ለሰው ልጅ ሕሊና ብቻ ለሚሆኑ ስልተ ቀመሮች ውሳኔዎች ውክልና ለመስጠትን እንለማመዳለን። ማኅበራዊ ግንኙነቶች እውነተኛ ይዘትና የግል ጥልቀት እንዳላቸው ማረጋገጥ በዚህ ረገድ የክርስቲያን ማኅበረሰብ ሊያቀርበው ያሰበው አስተዋጽኦ ነው። የሁለተኛው የቫቲካን ጉባኤ ከእግዚአብሔር የፈጠራ ዕቅድ መስፈርቶችና ጥንካሬ እንዳንወጣ ይጋብዘናል። ይህም ሰዎች ሁሉ አንድ ቤተሰብ እንዲመሠርቱና እርስ በርሳቸው እንደ ወንድማማቾች እንዲተሳሰሩ የሚል ነው። በዚህ ምክንያት የእግዚአብሔርና የባልንጀራ ፍቅር የመጀመሪያውና ትልቁ ትእዛዝ ነው። ይህም በክርስቶስ ሙሉ መገለጥ ፍጻሜውን አግኝቷል ይለናል ጋውዲዩም ኤት ስፔስ በቁጥር 24 ላይ እንደተገለጸው። የሰው ልጅ ፍጽምነትና የህብረተሰብ እድገት በጥብቅ እርስ በርስ የተሳሰሩ እንደሆነ ተደርገው መታየት አለባቸው። መቃወም ወይም ከእነዚህ መለየት እነሱን ማጥፋት ማለት ነው። ታሪክ በጣም የቅርብ ጊዜ ቢሆንም ይህንን እውነት በግልጽ ያረጋግጣል። ስለዚህ የሁለተኛው የቫቲካን ጉባኤ አባቶች ጋር በተፈጥሮ ማኅበራዊ ሕይወት ሙሉ በሙሉ የሚፈለገው የሰው ልጅ የሁሉም ማኅበራዊ ተቋማት ምንጭ ተገዢና ግብ ነው የሚለውን ደግመን ከመናገር ፈጽሞ መታከት የለብንም ጋውዲዩም ኤት ስፔስ በቁጥር 25 ላይ እንደተገለጸው። ከዚህ አንጻር በላቲን ቋንቋ ጋውዲዩም ኤት ስፔስ፣ በአማርኛው ደስታና ተስፋ የተሰኘው ሰነድ በዓለም ላይ ያሉ የግለሰቦችና የሕዝቦች ልዩነት እንደ አደጋ ወይም ስጋት ሊቆጠር አይገባም። ይልቁንም ለመበልጸግና ለማደግ የሚያስችል አቅም እንደሆነ ያረጋግጣል። አንዳንድ ጊዜ ወደ ዓመፅ የሚሸጋገር ተቃውሞ የኀጢአት ኃይል ፍሬ ሲሆን፣ በሁሉም ደረጃዎች የአእምሮና የአዳጊ ሁኔታዎች እንዴት እንደሚስተናገድና ይህም ጥፋትና ሞትን እንደሚያመጣ የሚያሳይ ነው። በሰው አካል የተለያዩ ክፍሎች መካከል እንደሚከሰተው ሁሉ እርስ በርስ የመከባበር የመጋራትና የመንከባከብ አመክንዮ እየጨመረ መሄዱን ማረጋገጥ አለብን ይላል አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 21 እስከ 25 ላይ እንደተገለጸው። በዚህ ነጥብ ላይ የሐዋርያዊው ሕገ ደንብ የጋራ ጥቅም የሚለውን አጭር ፍቺ ይሰጣል። ቡድኖችና የግለሰብ አባባሎቻቸው የበለጠ ሙሉ በሙሉና በቀላሉ ወደ ፍጻሜያቸው እንዲደርሱ የሚያስችሏቸውን የማኅበራዊ ሕይወት ሁኔታዎችን ድምር የሚያካትት መሆኑን በማስታወስ ነው ይለናል። በተመሳሳይ ጊዜ በሰዎች መካከል ያለውን ጥገኝነት በመገንዘብ እያንዳንዱ ቡድን የሌሎች ቡድኖች ፍላጎትና ሕጋዊ ምኞቶች በእርግጥም የመላው የሰው ልጅ ቤተሰብ የጋራ ጥቅምን ግምት ውስጥ ማስገባት አለበት ሲል ያረጋግጣል ጋውዲዩም ኤት ስፔስ በቁጥር 26 ላይ እንደተገለጸው። ከዚህ አቀራረብ በመነሳት የሁለተኛው የቫቲካን ጉባኤ አባቶች አንዳንድ በጣም አስቸኳይ ተግባራዊ ውጤቶችን ያመለክታሉ በጋውዲዩም ኤት ስፔስ ቁጥር 27 ላይ እንደተገለጸው። በመጀመሪያ ለሰው ልጅ አክብሮት መስጠት እንዳለበት አጥብቆ ያሳስባል። በላቲን ቋንቋ ጋውዲዩም ኤት ስፔስ ደስታና ተስፋ የተሰኘው ሐዋርያዊ ሰነድ እንዲህ ይላል፣ ለሕይወት ጠላት የሆነ ማንኛውም ነገር፣ ለምሳሌ እንደ ማንኛውም ዐይነት ግድያ፣ የዘር ማጥፋት፣ ጽንስ ማስወረድ፣ በማይድን በሽታ የተያዙትን ሰዎች ሕልፈት ማፋጠን ወይም በእንግሊዝኛው ዩቴኔዚያና በፈቃደኝነት ራስን ማጥፋት ያሉ ተግባራት መደገፍ የሰው ልጅ ሁለንተናዊ ማንነት የሚጥስ ማንኛውም ነገር፣ ለምሳሌ የአካል መቁረጥ፣
በሰውነትና በአእምሮ ላይ የሚደርስ ስቃይ የስነ ልቦና ገደቦች የሰውን ክብር የሚጎዳ ማንኛውም ነገር ለምሳሌ ከሰው በታች የሆነ የኑሮ ሁኔታ የዘፈቀደ እስራት ማፈናቀል ባርነት ዝሙት አዳሪነት የሴቶችና የህፃናት ዝውውር ወይም አሳፋሪ የሥራ ሁኔታዎች ሰራተኞች እንደ ነጻና ኃላፊነት የሚሰማቸው ሰዎች ሳይሆን እንደ ትርፍ ማጋበሻ ተደርገው የሚቆጠሩበት እነዚህ ሁሉ ነገሮች እንደነሱ ያሉ ሌሎች ነገሮች በርግጥ አሳፋሪ ተግባራት ናቸው ይለናል ጋውዲዩም ኤት ስፔስ በቁጥር 27 ላይ እንደተገለጸው። ሁለተኛው ውጤት ለጠላቶች ወይም ከኛ የተለየ አስተሳሰብና ተግባር ላላቸው እንኳን አክብሮትና ፍቅር ጋውዲዩም ኤት ስፔስ በቁጥር 28 ላይ እንደተገለጸው መስጠት እንደሚገባ ይገልጻል። ሶስተኛ ማህበራዊ ፍትህን የሚጠይቅ የሁሉም ሰዎች መሰረታዊ እኩልነት ማረጋገጥ ነው። ሰነዱ እንዲህ ይላል፣ በማህበራዊ ወይም በባህላዊ ዘርፍ በጾታ በዘር በቀለም በማህበራዊ ሁኔታ በቋንቋ ወይም በሃይማኖት ላይ በመመስረት የሰውን መሰረታዊ መብቶች በተመለከተ የሚደረግ ማንኛውም አይነት መድሎ ከእግዚአብሔር እቅድ በተቃራኒ የቆመ ስለሆነ መወገድ አለበት ይለናል። በመጨረሻም የሁለተኛው የቫቲካን ጉባኤ አባቶች የግለሰባዊ አስተሳሰብን እንድናሸንፍና የኃላፊነትና የተሳትፎ አመለካከትን እንድንቀበል ያሳስቡናል። ጋውዲዩም ኤት ስፔስ ከቁጥር 30 እስከ 31 ላይ እንደተገለጸው፣ ውድ ወንድሞቼና እህቶቼ፣ ይህ የሰው ልጅ እንደ የሰብአዊ ማህበረሰብ የሚለው ራእይ በሁለተኛ የቫቲካን ጉባኤ የተሰጠን ውድ ቅርስ ነው። ሁላችንም የግልና የጋራ ግንዛቤን እንድናከናውን የዛሬውን ማህበራዊና ፖለቲካዊ ፕሮጀክቶችን በኃላፊነት እንድንገመግም ይረዳናል። ይህም በሰው ክብር፣ በማህበራዊ ፍትህና በጋራ ጥቅም ግንባታ ላይ ነጻ ተሳትፎ መስፈርቶች ላይ በመመስረት ነው። ምክንያቱም የሰው ልጅ የወደፊት ዕጣ ፈንታ የሚወሰነው እያንዳንዱ ሰው ከእግዚአብሔር ከወንድሞቹና ከእህቶቻችን ጋር የበለጠ ሰብአዊ ዓለም ለመገንባት ባለው ቁርጠኝነት ላይ የተመሰረተ ነው። ጋውዲዩም ኤት ስፔስ በቁጥር 30 ላይ እንደተገለጸው።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ መስከረም 6 2019 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ.ም ተምረት ዕለታዊ ስርጭታችን ነው። ሊቀ ጳጳስ ጋላገር መንግስታት የኒውክሌር ጦር መሳሪያዎችን በይፋ መተው እንዳለባቸው ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር መንግስታት የኒውክሌር ጦር መሳሪያዎችን በይፋ መተው እንዳለባቸው አሳሰቡ። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዓለም አቀፍ የአቶሚክ ኃይል ኤጀንሲ 70ኛ ጠቅላላ ጉባኤ ላይ ባደረጉት ንግግር የኒውክሌር ቴክኖሎጂን ኃላፊነት በተሞላበት መንገድ መጠቀም እንደሚያስፈልግ አሳስበዋል። የኒውክሌር ቴክኖሎጂን ለሰላማዊ ዓላማ መጠቀም ይቻላል ያሉት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በተለይም እያደገ የመጣውን የኃይል ፍላጎት ለማሟላት ያለው ሚና ከፍተኛ እንደሆነና ይህም ሳይንሳዊ እድገትን ለሰው ልጅ ጥቅም ማዋል እንደሚቻል የሚያሳይ ጉልህ ምሳሌ እንደሆነ አስረድተዋል። እንደነዚህ ያሉ መሳሪያዎችን በኃላፊነት መጠቀም ድርድር የማይደረግባቸውን ቁርጠኝነትና ኃላፊነትን እንደሚያካትት ማስታወስ ወሳኝ እንደሆነ፣ የልማት ፕሮግራሞች ወደ ኒውክሌር ጦር መሳሪያ ባለቤትነት እንዳያመሩ ማረጋገጥ፣ በጦርነት ወቅት ተቋማትን መጠበቅ፣ እንዲሁም አርቲፊሻል ኢንቴሊጀንስን ወይም ሰው ሰራሽ አስተውሎትን ሲጠቀሙ ተያያዥነት ያላቸው አደጋዎች ሊከሰቱ እንደሚችሉ በመረዳት ትክክለኛ የደህንነት መስፈርቶችን መከተል እንደሚገባ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እነዚህን ነጥቦች አንስተው የተናገሩት በኦስትሪያ መዲና ቪየና እስከ አርብ መስከረም 8 2019 ዓ.ም ድረስ በሚቆየው ዓለም አቀፍ የአቶሚክ ኃይል ኤጀንሲ 70ኛ ጠቅላላ ጉባኤ ላይ እንደሆነ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛን የመልካም ምኞት መልእክት ለጉባኤው ተሳታፊዎች ያደረሱት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቅድስት መንበር ከ70 ዓመታት ጀምሮ የኤጀንሲው መስራች አባል በመሆኗ ያላትን የረጅም ጊዜ ቁርጠኝነት አስታውሰዋል። ይህ ቁርጠኝነት የተመሰረተው እንደ ኒውክሌር ኃይል ያሉ እጅግ ሰፊ አቅም ያላቸው ቴክኖሎጂዎች በትክክለኛ የሥነ ምግባር መርሆች መመራት፣ ለሰላምና ለሰው ልጅ ሁለንተናዊ እድገት መዋል፣ እንዲሁም ከማንኛውም የጥፋት አጠቃቀም መጠበቅ አለባቸው በሚለው እምነት ላይ መሆኑን አስገንዝበዋል። ምንም እንኳን የጂኦፖለቲካዊ ሁኔታዎችና ቴክኖሎጂው ራሱ ቢለዋወጥም የቫቲካን አቋም የአቶሚክ ኃይልን ለሰላማዊ ዓላማ መጠቀምና አሁንም በዘላቂ የሥነ ምግባር መርሆች መመራቱን መቀጠል አለበት የሚል ነው ሲሉ አክለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሌር ቴክኖሎጂን ለሰላማዊ ዓላማ መጠቀም ሳይንሳዊ ፈጠራዎችን ለጋራ ጥቅም ማዋል መሆኑን ተናግረው፣ ሆኖም ከዚህ ቴክኖሎጂ የሚገኙ ጥቅሞችን በማግኘት ዕድል ላይ ምንም አይነት አድልዎ አለመኖሩን ማረጋገጥ ወሳኝ መሆኑን ተናግረዋል። በዚህ ረገድ የአቶሚክ ኃይል ዓለም አቀፍ ኤጀንሲ በቴክኒክ ትብብር መርሃ ግብሩ በአቅም ግንባታ ተግባራቱና ለአገር አቀፍ ተቋማት በሚሰጠው ድጋፍ አማካኝነት አገራት የኒውክሌር ሳይንስና ቴክኖሎጂን የመጠቀም አቅማቸውን ለማጠናከር የሚጫወተው ልዩ ሚና ለዘላቂ ልማትና በአገራት መካከል ያለውን ልዩነት ለመቀነስ ወሳኝ እርምጃ ነው ሲሉ አስረድተዋል። የኤጀንሲው ጥረት ብቻውን በቂ እንዳልሆነ የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሌር ቴክኖሎጂን በሰላማዊ መንገድ የመጠቀም መብት በኃላፊነት መጠቀም ከሚለው የማይነጣጠል መሆኑን ተናግረው፣ ከሁሉም በላይ የኒውክሌር ባለቤት ያልሆኑ አገራት የኒውክሌር ጦር መሳሪያዎችን ያለመግዛት ቁርጠኝነት ወሳኝ ነው ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሌር መሳሪያ ፍንዳታ ለአጭርና ለረጅም ጊዜ ከፍተኛ ጉዳት ያስከተለበትን የቼርኖቢል አደጋ 40ኛ ዓመት በማስታወስ በተለይ እየጨመረ የመጣውን የኃይል ፍላጎት ለማሟላት የኒውክሌር ቴክኖሎጂዎችን በሰላማዊ መንገድ መጠቀም የሚያስገኛቸው ጥቅሞች ሁልጊዜ ከኃላፊነት ከግልጽነትና ለኒውክሌር ደህንነት ከሚደረግ ጠንካራ ቁርጠኝነት ጋር ሚዛናዊ መሆን አለባቸው ሲሉ አጽንኦት ሰጥተዋል። በዚህ ረገድ የኒውክሌር ተቋማትን ደህንነትና አካላዊ ጥበቃ ማረጋገጥ በተለይም በጦርነት ወቅት አስቸኳይና የጋራ ስጋት እንደሆነ፣ የኒውክሌር መሳሪያ ፍንዳታ በአገር ውስጥም ሆነ ከአገር ውጭ ከባድ ሰብአዊና አካባቢያዊ መዘዝ የሚያስከትሉ ራዲዮ አክቲቭ ልቀት ሊያስከትሉ እንደሚችሉ ገልጸው፣ የቅድስት መንበርን አቋም በማጠናከር በኒውክሌር ተቋማት ላይ የሚፈጸሙ ጥቃቶች በፍጹም መከሰት የለባቸውም ሲሉ አሳስበዋል። በዓለም አቀፍ ደረጃ በቅርብ ጊዜ የተከሰቱት አሳሳቢ ክስተቶች መኖራቸውን የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የአካባቢ ጥበቃን፣ የሕዝብ ጤናንና የአሁኑንና የወደፊቱን ትውልዶች ደህንነት ግምት ውስጥ በማስገባት የዩራኒየም ማዕድን ማውጣትንና የራዲዮ አክቲቭ ቆሻሻን አያያዝ ጨምሮ ለሁሉም የኒውክሌር እንቅስቃሴዎች ኃላፊነት የሚሰማውና ዘላቂ አቀራረቦችን መከተል እንደሚያስፈልግ በድጋሚ ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በኒውክሌር መሳሪያ ዘርፍ ስለ ሰው ሰራሽ አስተውሎት አጠቃቀም የተወሰነውን ክፍል በመጥቀስ እንደተናገሩት ቅድስት መንበር የዓለም አቀፍ አቶሚክ ኃይል ኤጀንሲ ተነሳሽነቶችን በደስታ እንደምትቀበል ገልጸው ጥንቃቄ በተመላበት ስነ ምግባርና ኃላፊነት የሚሰማው አስተዳደር እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ዩማኒታስ ወይም የሰው ልጅ ታላቅነት በሚል ርዕስ ይፋ ባደረጉት ሐዋርያዊ ሰነዳቸው እንዳመለከቱት በድንገተኛ ሁኔታዎች ላይ ብቻ የምናተኩር ከሆነ የአደጋ ጊዜዎች ቅደም ተከተል የመንገዳችንን አቅጣጫ እንዲመራ በመፍቀድ አደጋ ላይ እንወድቃለን ብለዋል። በኒውክሌር መሳሪያዎች ዘርፍ ሰው ሰራሽ አስተውሎትን መጠቀም እነዚህ ቴክኖሎጂዎች ለአሁኑም ሆነ ለወደፊት ትውልድ ሰላምን፣ ደህንነትን፣ የሰውን ልጅ ጤናና ብልጽግና በእውነት ከማሳደግ ጋር ተያይዘው የሚመጡ ስጋቶችን በመገንዘብ ውጤታማ የሆነ ቁጥጥር በማድረግ ጠንካራ የደህንነትና የጥበቃ መስፈርቶችን በመተግበር እንዲሁም ዓለም አቀፍ ትብብርን በማጠናከር ላይ የተመሰረተ መሆን አለበት ሲሉ በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ለጉባኤው ያደረጉትን ንግግር አጠቃለዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ ም ዕለታዊ ስርጭታችንን ነው። የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ ተነገረ። ለዚህ ዜና ዝርዝር አሁንም ባልደረባችን ዮሐንስ መኮንን።
1: የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ ተነገረ። የመካከለኛው ዘመን እምነትን፣ ታሪክንና የጥበብ ሥራን የሚያገናኝ የአኩሊያ መጽሐፍ ቅዱስ ውድ ቅርስ በአዲስና ትክክለኛ ቅጂ አማካኝነት ዳግም ሕያው መሆኑ ተገለጸ። 5 ጥራዞች ያሉት ይህ መጽሐፍ ቅዱስ የመጀመሪያው ጥራዝ በቫቲካን ለሚገኙት የሳይንስና የማኅበረሰብ ጥናት ጳጳሳዊ አካዳሚዎች ቀርቧል። ከአኩሊያ ፓትርያርካዊ የጳጳሳት ጉባኤ ታሪክ ጋር ተያያዥነት ያለው የመካከለኛው ዘመን የእጅ ጽሑፍ በቫቲካን ውስጥ በክብር መቀመጥ መጀመሩ ተነግሯል። የአኩሊያ መጽሐፍ ቅዱስ ትክክለኛ ቅጂ የሆነው የመጀመሪያው ጥራዝ እሁድ መስከረም 3 2019 ዓ ም በቫቲካን የአትክልት ስፍራ በሚገኘው ካዚና ዲፒዮ 4ኛ ሕንፃ ውስጥ ለሳይንስና ማኅበረሰብ ጥናት ጳጳሳዊ አካዳሚዎች ቀርቧል። በስክሪፕቶሪየም ኮሮዩሌንሴ ፋውንዴሽን የሚመራው ይህ ፕሮጀክት እንደ ጎርጎሮሳውያኑ እስከ 2031 ዓመተ ምህረት ድረስ 5ቱንም የእጅ ጽሑፍ ጥራዞች እንደገና ለማዘጋጀት ያለመ እንደሆነ ታውቋል። የመጽሐፍ ቅዱሱ ዋናው ቅጂ በጎሪዚያ ካቴድራል ግምጃ ቤት ውስጥ ተጠብቆ እንደሚገኝ ታውቋል። በ12ኛውና በ13ኛው ክፍለ ዘመን መካከል በጎቲክ የጽሑፍ ዘይቤ የተጻፈውና እስከ 14ኛው ክፍለ ዘመን ድረስ ተጨማሪ ማብራሪያዎች የተጨመሩበት ይህ መጽሐፍ የአኩሊያ ፓትርያርካዊ ጉባኤ ሥነ ጽሑፋዊና ባህላዊ ወግን ከሚያሳዩ ጠቃሚና በሕይወት ካሉ ቅርሶች አንዱ መሆኑ ተነግሯል። የእጅ ጽሑፉ ታሪካዊ ጠቀሜታ ከሃይማኖታዊ አገልግሎቱ በላይ ሲሆን አኩሊያ ለዘመናት በክልሉ ውስጥ ትልቅ የቤተ ክርስቲያንና የባህል ማዕከል የነበረች ፓትርያርካዊ የጳጳሳት ጉባኤም በአውሮፓ የክርስትናና የባህል እድገት ውስጥ ወሳኝ ሚና መጫወቱ ተነግሯል። የቅጂ ዝግጅት ፕሮጀክት የመጽሐፉን የመጀመሪያ ገጽታ ብቻ ሳይሆን ለመስራት የተገለገሉባቸውን ቁሳቁሶችና ዘዴዎችንም ጭምር ለመድገም ሲባል ዝርዝር የዲጂታል ቴክኖሎጂን ከባህላዊ የእደ ጥበብ ክህሎት ጋር ያጣምራል። የእጅ ጽሑፉ ከፍተኛ ጥራት ባለው መልኩ የተቃኘ ሲሆን በዚህም ጽሑፉን ብቻ ሳይሆን ገጾቹ በዘመናት ሂደት ያገኙትን አካላዊ ባሕርያትንም መዝግቧል። የተገኘው ዲጂታል መረጃ ክምችት በመጀመሪያው መጽሐፍ ውስጥ ያለውን መረጃ ለረጅም ጊዜ ለመጠበቅ ያለመ እንደሆነ ታውቋል። አካላዊውን ቅጂ የማዘጋጀቱ ሂደት ባህላዊ ዘዴዎችን የተጠቀሙበት ሲሆን ቁሳቁሶቹና ቀለማቱ የተዘጋጁት በታሪካዊ አሰራር መሠረት ሲሆን የመጽሐፉ ክፍሎች በእጅ የተሰበሰቡና በተፈጥሮ መንገድ በተዘጋጀ ቆዳ እንዲሁም በእጅ በተሰሩ የብረት ክፍሎች የታሰሩ መሆናቸው ተመልክቷል። ሂደቱ ስለ መጽሐፉ አመጣጥ ጥያቄዎችን ያስነሳ ሲሆን የመጽሐፉን ክፍሎችና ገጾች በዝርዝር በዲጂታል መንገድ እንደገና በመገንባት በተደረገው ጥናት የመጽሐፉ ማሰሪያ ዘዴ ከተለመዱ የምዕራባውያን የመጽሐፍ አሰራር ዘዴዎች ጋር እንደማይጣጣም ታውቋል። ይህ ባህሪ የእጅ ጽሑፉ የትና በምን አይነት ሁኔታ እንደተዘጋጀ በምሁራን ዘንድ አዲስ ውይይት እንዲነሳ አድርጓል። በሌላ በኩል የጽሑፉ ውበት የሚመነጨው ከተንቆጠቆጠ ማስዋብ ይልቅ በአጻጻፍ ጥራቱ፣ ጥቅም ላይ በዋሉ ቁሳቁሶችና በልዩ የሥራ ጥበብ ላይ መሆኑ ተመልክቷል። ይህም በመካከለኛው ዘመን መጻሕፍትን ለማዘጋጀት የዋለውን ዕውቀትና ጥረት የሚያሳይ ተጨባጭ ማስረጃ እንደሆነ ታውቋል።

አድማጮቻችን የዛሬው የረቡዕ የመስከረም 6 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 6 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ገላገር መንግስታት የኒውክሌር ጦር መሳሪያዎችን በይፋ መተው እንዳለባቸው ማሳሰባቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ወሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሠረት ቅዱስነታቸው በመስከረም 6 2019 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ደስታና ተስፋ በላቲን ቋንቋ Gaudium et Spes በተሰኘው ሐዋርያዊ ሕገ ደንብ አብይ አርስት ላይ ተንተርሰው ሰባዊ ማህበረሰብ በተሰኘ ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የሰው ልጅ የወደፊት ዕጣ ፈንታ የሚወሰነው ያንዳንዱ ሰው ከእግዚአብሔር ከወንድሞቻችንና እህቶቻችን ጋር የበለጠ ሰባዊ ዓለም ለመገንባት ባለው ቁርጠኝነት ላይ ነው። ከሕይወት ጋር የሚጋጭና ተቃራኒ የሆነ ማንኛውም ነገር አሳፋሪ ነው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል ወደ እናንተ አድማጮቻችን እናደርሳለን። አሁንም አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሚ እንጋብዛለን።

እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን አሳዎችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 እስከ 28 ላይ እንደተጠቀሰው።

ክቡራንና ክቡራት አድማጮቻችን ቀደም ሲል በተነበበው የመጽሐፍ ቅዱስ ቃል ላይ ተንተርሰው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሜ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? እንኳን ደህና መጣችሁ። ሁለተኛው ምዕራፍ ለሰባዊ ማህበረሰብ በመወሰን ውይይት እንዲደረግበት ያደረገው በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ሕገደም የሰው ልጅ ግንኙነቶችን ማቀላጠፍ የዛሬ ዓለም በጣም አስፈላጊ ገጽታዎች አንዱ አካል ነው በሚለው በቁጥር 23 ላይ እንደተገለጸው የሚለውን እንድንመለከት ይጋብዘናል። ይሁን እንጂ የእውነታ በሰባዊ ማህበረሰብ ውስጥ በጥልቀት ተሟልቶ መገኘት አለበት። ለዚህም ለሙሉ መንፈሳዊ ክብራቸው የጋራ አክብሮት አስፈላጊ ነው ይለናል። እነዚህ ማረጋገጫዎች በዘመናችን በጣም አጣዳፊ ናቸው። በአንድ በኩል የቴክኖሎጂ እድገት፣ የብዙሃን መገናኛና የማህበራዊ ሚዲያ መስፋፋት እና ከጊዜ ወደ ጊዜ እየጨመረ የመጣው የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት አጠቃቀም አዳዲስ እድሎችን ይከፍታል፣ እንቅፋቶችን ያስወግዳል፣ ርቀቶችን ያሳጥራል። በሌላ በኩል ግንኙነቶች የግል የበለጠ ምናባዊ እየሆኑ እንዲሄዱ ያደርጋል። ለሰው ልጅ ህሊና ብቻ ለሚሆኑ ስልተ ቀመሮች ውሳኔዎች ውክልና ለመስጠትን እንለማመዳለን። ማህበራዊ ግንኙነቶች እውነተኛ ይዘትና የግል ጥልቀት እንዳላቸው ማረጋገጥ በዚህ ረገድ የክርስቲያን ማህበረሰብ ሊያቀርበው ያሰበው አስተዋጽኦ ነው። የሁለተኛው የቫቲካን ጉባኤ ከእግዚአብሔር የፈጠራ ዕቅድ መስፈርቶችና ጥንካሬ እንዳንወጣ ይጋብዘናል። ይህም ሰዎች ሁሉ አንድ ቤተሰብ እንዲመሰርቱና እርስ በርሳቸው እንደ ወንድማማቾች እንዲተሳሰሩ የሚል ነው። በዚህ ምክንያት የእግዚአብሔርና የባልንጀራ ፍቅር የመጀመሪያውና ትልቁ ትእዛዝ ነው። ይህም በክርስቶስ ሙሉ መገለጥ ፍጻሜውን አግኝቷል ይለናል Gaudium et Spes በቁጥር 24 ላይ እንደተገለጸው። የሰው ልጅ ፍጽምነትና የህብረተሰብ እድገት በጥብቅ እርስ በርስ የተሳሰሩ እንደሆነ ተደርገው መታየት አለባቸው። መቃወም ወይም ከነዚህ መለየት እነሱን ማጥፋት ማለት ነው። ታሪክ በጣም የቅርብ ጊዜ ቢሆንም ይህንን እውነት በግልጽ ያረጋግጣል። ስለዚህ የሁለተኛው የቫቲካን ጉባኤ አባቶች ጋር በተፈጥሮ ማህበራዊ ህይወት ሙሉ በሙሉ የሚፈለገው የሰው ልጅ የሁሉም ማህበራዊ ተቋማት ምንጭ ተገዢና ግብ ነው የሚለውን ደግመን ከመናገር ፈጽሞ መታከት የለብንም Gaudium et Spes በቁጥር 25 ላይ እንደተገለጸው። ከዚህ አንጻር በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው ሰነድ በዓለም ላይ ያሉ የግለሰቦችና የህዝቦች ልዩነት እንዳደጋ ወይም ስጋት ሊቆጠር አይገባም። ይልቁንም ለመበልጸግና ለማደግ የሚያስችል አቅም እንደሆነ ያረጋግጣል። አንዳንድ ጊዜ ወደ አመጽ የሚሸጋገር ተቃውሞ የኃጢአት ኃይል ፍሬ ሲሆን በሁሉም ደረጃዎች የአምሮና የአዳጊ ሁኔታዎች እንዴት እንደሚስተናገድና ይህም ጥፋትና ሞትን እንደሚያመጣ የሚያሳይ ነው። በሰው አካል የተለያዩ ክፍሎች መካከል እንደሚከሰተው ሁሉ እርስ በርስ የመከባበር የመጋራትና የመንከባከብ አመክንዮ እየጨመረ መሄዱን ማረጋገጥ አለብን ይላል አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 21 እስከ 25 ላይ እንደተገለጸው። በዚህ ነጥብ ላይ የሐዋርያዊው ሕገደንብ የጋራ ጥቅም የሚለውን አጭር ፍቺ ይሰጣል። ቡድኖችና የግለሰብ አባባሎቻቸው የበለጠ ሙሉ በሙሉና በቀላሉ ወደ ፍጻሜያቸው እንዲደርሱ የሚያስችሏቸውን የማህበራዊ ህይወት ሁኔታዎችን ድምር የሚያካትት መሆኑን በማስተዋወስ ነው ይለናል። በተመሳሳይ ጊዜ በሰዎች መካከል ያለውን ጥገኝነት በመገዘብ እያንዳንዱ ቡድን የሌሎች ቡድኖች ፍላጎትና ህጋዊ ምኞቶች በእርግጥም የመላው የሰው ልጅ ቤተሰብ የጋራ ጥቅምን ግምት ውስጥ ማስገባት አለበት ሲል ያረጋግጣል Gaudium et Spes በቁጥር 26 ላይ እንደተገለጸው። ከዚህ አቀራረብ በመነሳት የሁለተኛው የቫቲካን ጉባኤ አባቶች አንዳንድ በጣም አስቸኳይ ተግባራዊ ውጤቶችን ያመለክታሉ በGaudium et Spes ቁጥር 27 ላይ እንደተገለጸው። በመጀመሪያ ለሰው ልጅ አክብሮት መስጠት እንዳለበት አጥብቆ ያሳስባል በላቲን ቋንቋ Gaudium et Spes ደስታና ተስፋ የተሰኘው ሐዋርያዊ ሰነድ እንዲህ ይላል። ለህይወት ጠላት የሆነ ማንኛውም ነገር ለምሳሌ እንደ ማንኛውም አይነት ግድያ፣ የዘር ማጥፋት፣ ጽንስ ማስወረድ፣ በማይድን በሽታ የተያዙትን ሰዎች ህልፈት ማፋጠን ወይም በእንግሊዘኛው ዩቴኔዚያና በፈቃደኝነት ራስን ማጥፋት ያሉ ተግባራት መደገፍ የሰው ልጅ ሁለንተናዊ ማንነት የሚጥስ ማንኛውም ነገር ለምሳሌ የአካል መቁረጥ፣
በሰውነትና በአእምሮ ላይ የሚደርስ ስቃይ የስነ ልቦና ገደቦች የሰውን ክብር የሚጎዳ ማንኛውም ነገር ለምሳሌ ከሰው በታች የሆነ የኑሮ ሁኔታ የዘፈቀደ እስራት ማፈናቀል ባርነት ዝሙት አዳሪነት የሴቶችና የህፃናት ዝውውር ወይም አሳፋሪ የሥራ ሁኔታዎች ሰራተኞች እንደ ነፃና ኃላፊነት የሚሰማቸው ሰዎች ሳይሆን እንደ ትርፍ ማጋበሻ ተደርገው የሚቆጠሩበት እነዚህ ሁሉ ነገሮች እንደነሱ ያሉ ሌሎች ነገሮች በርግጥ አሳፋሪ ተግባራት ናቸው ይለናል ጋውዲዩም ኤት ስፔስ በቁጥር 27 ላይ እንደተገለጸው። ሁለተኛው ውጤት ለጠላቶች ወይም ከኛ የተለየ አስተሳሰብና ተግባር ላላቸው እንኳን አክብሮትና ፍቅር ጋውዲዩም ኤት ስፔስ በቁጥር 28 ላይ እንደተገለጸው መስጠት እንደሚገባ ይገልጻል። ሶስተኛ ማህበራዊ ፍትህን የሚጠይቅ የሁሉም ሰዎች መሰረታዊ እኩልነት ማረጋገጥ ነው። ሰነዱ እንዲህ ይላል፣ በማህበራዊ ወይም በባህላዊ ዘርፍ በጾታ በዘር በቀለም በማህበራዊ ሁኔታ በቋንቋ ወይም በሃይማኖት ላይ በመመስረት የሰውን መሰረታዊ መብቶች በተመለከተ የሚደረግ ማንኛውም አይነት መድሎ ከእግዚአብሔር ዕቅድ በተቃራኒ የቆመ ስለሆነ መወገድ አለበት ይለናል። በመጨረሻም የሁለተኛው የቫቲካን ጉባኤ አባቶች የግለሰባዊ አስተሳሰብን እንድናሸንፍና የኃላፊነትና የተሳትፎ አመለካከትን እንድንቀበል ያሳስቡናል። ጋውዲዩም ኤት ስፔስ ከቁጥር 30 እስከ 31 ላይ እንደተገለጸው፣ ውድ ወንድሞቼና እህቶቼ፣ ይህ የሰው ልጅ እንደ የሰብአዊ ማህበረሰብ የሚለው ራእይ በሁለተኛ የቫቲካን ጉባኤ የተሰጠን ውድ ቅርስ ነው። ሁላችንም የግልና የጋራ ግንዛቤን እንድናከናውን የዛሬውን ማህበራዊና ፖለቲካዊ ፕሮጀክቶችን በኃላፊነት እንድንገመግም ይረዳናል። ይህም በሰው ክብር፣ በማህበራዊ ፍትህና በጋራ ጥቅም ግንባታ ላይ ነጻ ተሳትፎ መስፈርቶች ላይ በመመስረት ነው። ምክንያቱም የሰው ልጅ የወደፊት ዕጣ ፈንታ የሚወሰነው እያንዳንዱ ሰው ከእግዚአብሔር ከወንድሞቹና ከእህቶቻችን ጋር የበለጠ ሰብአዊ ዓለም ለመገንባት ባለው ቁርጠኝነት ላይ የተመሰረተ ነው። ጋውዲዩም ኤት ስፔስ በቁጥር 30 ላይ እንደተገለጸው

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ መስከረም 6 2019 ዓ.ም ብረት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ.ም ዕለታዊ ስርጭታችንን ነው። ሊቀ ጳጳስ ጋላገር መንግስታት የኒውክለር ጦር መሳሪያዎችን በይፋ መተው እንዳለባቸው ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር መንግስታት የኒውክለር ጦር መሳሪያዎችን በይፋ መተው እንዳለባቸው አሳሰቡ። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጻፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዓለም አቀፍ የአቶሚክ ኃይል ኤጀንሲ 70ኛ ጠቅላላ ጉባኤ ላይ ባደረጉት ንግግር የኒውክሊየር ቴክኖሎጂን ኃላፊነት በተሞላበት መንገድ መጠቀም እንደሚያስፈልግ አሳስበዋል። የኒውክሊየር ቴክኖሎጂን ለሰላማዊ ዓላማ መጠቀም ይቻላል ያሉት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በተለይም እያደገ የመጣውን የኃይል ፍላጎት ለማሟላት ያለው ሚና ከፍተኛ እንደሆነና ይህም ሳይንሳዊ እድገትን ለሰው ልጅ ጥቅም ማዋል እንደሚቻል የሚያሳይ ጉልህ ምሳሌ እንደሆነ አስረድተዋል። እንደነዚህ ያሉ መሳሪያዎችን በኃላፊነት መጠቀም ድርድር የማይደረግባቸውን ቁርጠኝነትና ኃላፊነትን እንደሚያካትት ማስታወስ ወሳኝ እንደሆነ፣ የልማት ፕሮግራሞች ወደ ኒውክሌር ጦር መሳሪያ ባለቤትነት እንዳያመሩ ማረጋገጥ፣ በጦርነት ወቅት ተቋማትን መጠበቅ፣ እንዲሁም አርቲፊሻል ኢንቴሊጀንስን ወይም ሰው ሰራሽ አስተውሎትን ሲጠቀሙ ተያያዥነት ያላቸው አደጋዎች ሊከሰቱ እንደሚችሉ በመረዳት ትክክለኛ የደህንነት መስፈርቶችን መከተል እንደሚገባ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር እነዚህን ነጥቦች አንስተው የተናገሩት በኦስትሪያ መዲና ቪየና እስከ አርብ መስከረም 8 2019 ዓ.ም ድረስ በሚቆየው ዓለም አቀፍ የአቶሚክ ኃይል ኤጀንሲ 70ኛ ጠቅላላ ጉባኤ ላይ እንደሆነ ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛን የመልካም ምኞት መልእክት ለጉባኤው ተሳታፊዎች ያደረሱት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቅድስት መንበር ከ70 ዓመታት ጀምሮ የኤጀንሲው መስራች አባል በመሆኗ ያላትን የረጅም ጊዜ ቁርጠኝነት አስታውሰዋል። ይህ ቁርጠኝነት የተመሰረተው እንደ ኒውክሌር ኃይል ያሉ እጅግ ሰፊ አቅም ያላቸው ቴክኖሎጂዎች በትክክለኛ የሥነ ምግባር መርሆች መመራት፣ ለሰላምና ለሰው ልጅ ሁለንተናዊ እድገት መዋል፣ እንዲሁም ከማንኛውም የጥፋት አጠቃቀም መጠበቅ አለባቸው በሚለው እምነት ላይ መሆኑን አስገንዝበዋል። ምንም እንኳን የጂኦፖለቲካዊ ሁኔታዎችና ቴክኖሎጂው ራሱ ቢለዋወጥም የቫቲካን አቋም የአቶሚክ ኃይልን ለሰላማዊ ዓላማ መጠቀምና አሁንም በዘላቂ የሥነ ምግባር መርሆች መመራቱን መቀጠል አለበት የሚል ነው ሲሉ አክለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሊየር ቴክኖሎጂን ለሰላማዊ ዓላማ መጠቀም ሳይንሳዊ ፈጠራዎችን ለጋራ ጥቅም ማዋል መሆኑን ተናግረው፣ ሆኖም ከዚህ ቴክኖሎጂ የሚገኙ ጥቅሞችን በማግኘት ዕድል ላይ ምንም አይነት አድልዎ አለመኖሩን ማረጋገጥ ወሳኝ መሆኑን ተናግረዋል። በዚህ ረገድ የአቶሚክ ኃይል ዓለም አቀፍ ኤጀንሲ በቴክኒክ ትብብር መርሃ ግብሩ በአቅም ግንባታ ተግባራቱና ለአገር አቀፍ ተቋማት በሚሰጠው ድጋፍ አማካኝነት አገራት የኒውክሌር ሳይንስና ቴክኖሎጂን የመጠቀም አቅማቸውን ለማጠናከር የሚጫወተው ልዩ ሚና ለዘላቂ ልማትና በአገራት መካከል ያለውን ልዩነት ለመቀነስ ወሳኝ እርምጃ ነው ሲሉ አስረድተዋል። የኤጀንሲው ጥረት ብቻውን በቂ እንዳልሆነ የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሊየር ቴክኖሎጂን በሰላማዊ መንገድ የመጠቀም መብት በኃላፊነት መጠቀም ከሚለው የማይነጣጠል መሆኑን ተናግረው፣ ከሁሉም በላይ የኒውክሊየር ባለቤት ያልሆኑ አገራት የኒውክሊየር ጦር መሳሪያዎችን ያለመግዛት ቁርጠኝነት ወሳኝ ነው ብለዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የኒውክሊየር መሳሪያ ፍንዳታ ለአጭርና ለረጅም ጊዜ ከፍተኛ ጉዳት ያስከተለበትን የቼርኖቢል አደጋ 40ኛ ዓመት በማስታወስ በተለይ እየጨመረ የመጣውን የኃይል ፍላጎት ለማሟላት የኒውክሊየር ቴክኖሎጂዎችን በሰላማዊ መንገድ መጠቀም የሚያስገኛቸው ጥቅሞች ሁልጊዜ ከኃላፊነት ከግልጽነትና ለኒውክሊየር ደህንነት ከሚደረግ ጠንካራ ቁርጠኝነት ጋር ሚዛናዊ መሆን አለባቸው ሲሉ አጽንኦት ሰጥተዋል። በዚህ ረገድ የኒውክሊየር ተቋማትን ደህንነትና አካላዊ ጥበቃ ማረጋገጥ በተለይም በጦርነት ወቅት አስቸኳይና የጋራ ስጋት እንደሆነ፣ የኒውክሊየር መሳሪያ ፍንዳታ በአገር ውስጥም ሆነ ከአገር ውጭ ከባድ ሰብአዊና አካባቢያዊ መዘዝ የሚያስከትሉ ራዲዮ አክቲቭ ልቀት ሊያስከትሉ እንደሚችሉ ገልጸው፣ የቅድስት መንበርን አቋም በማጠናከር በኒውክሊየር ተቋማት ላይ የሚፈጸሙ ጥቃቶች በፍጹም መከሰት የለባቸውም ሲሉ አሳስበዋል። በዓለም አቀፍ ደረጃ በቅርብ ጊዜ የተከሰቱት አሳሳቢ ክስተቶች መኖራቸውን የገለጹት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር የአካባቢ ጥበቃን፣ የሕዝብ ጤናንና የአሁኑንና የወደፊቱን ትውልዶች ደህንነት ግምት ውስጥ በማስገባት የዩራኒየም ማዕድን ማውጣትንና የራዲዮ አክቲቭ ቆሻሻን አያያዝ ጨምሮ ለሁሉም የኒውክሌር እንቅስቃሴዎች ኃላፊነት የሚሰማውና ዘላቂ አቀራረቦችን መከተል እንደሚያስፈልግ በድጋሚ ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በኒውክሌር መሳሪያ ዘርፍ ስለ ሰው ሰራሽ አስተውሎት አጠቃቀም የተወሰነውን ክፍል በመጥቀስ እንደተናገሩት ቅድስት መንበር የዓለም አቀፍ አቶሚክ ኃይል ኤጀንሲ ተነሳሽነቶችን በደስታ እንደምትቀበል ገልጸው ጥንቃቄ በተሞላበት ስነ ምግባርና ኃላፊነት የሚሰማው አስተዳደር እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማግኒፊካ ዩማኒታስ ወይም የሰው ልጅ ታላቅነት በሚል ርዕስ ይፋ ባደረጉት ሐዋርያዊ ሰነዳቸው እንዳመለከቱት በድንገተኛ ሁኔታዎች ላይ ብቻ የምናተኩር ከሆነ የአደጋ ጊዜዎች ቅደም ተከተል የመንገዳችንን አቅጣጫ እንዲመራ በመፍቀድ አደጋ ላይ እንወድቃለን ብለዋል። በኒውክሌር መሳሪያዎች ዘርፍ ሰው ሰራሽ አስተውሎትን መጠቀም እነዚህ ቴክኖሎጂዎች ለአሁኑም ሆነ ለወደፊት ትውልድ ሰላምን፣ ደህንነትን፣ የሰውን ልጅ ጤናና ብልጽግና በእውነት ከማሳደግ ጋር ተያይዘው የሚመጡ ስጋቶችን በመገንዘብ ውጤታማ የሆነ ቁጥጥር በማድረግ ጠንካራ የደህንነትና የጥበቃ መስፈርቶችን በመተግበር እንዲሁም ዓለም አቀፍ ትብብርን በማጠናከር ላይ የተመሰረተ መሆን አለበት ሲሉ በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ለጉባኤው ያደረጉትን ንግግር አጠቃለዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 6 2019 ዓ ም ዕለታዊ ስርጭታችንን ነው። የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ ተነገረ። ለዚህ ዜና ዝርዝር አሁንም ባልደረባችን ዮሐንስ መኮንን።
1: የአኩሊያ መጽሐፍ ቅዱስ በቫቲካን ዳግም በሕያውነት መቀመጡ ተነገረ። የመካከለኛው ዘመን እምነትን፣ ታሪክንና የጥበብ ሥራን የሚያገናኝ የአኩሊያ መጽሐፍ ቅዱስ ውድ ቅርስ በአዲስና ትክክለኛ ቅጂ አማካኝነት ዳግም ሕያው መሆኑ ተገለጸ። 5 ጥራዞች ያሉት ይህ መጽሐፍ ቅዱስ የመጀመሪያው ጥራዝ በቫቲካን ለሚገኙት የሳይንስና የማኅበረሰብ ጥናት ጳጳሳዊ አካዳሚዎች ቀርቧል። ከአኩሊያ ፓትርያርካዊ የጳጳሳት ጉባኤ ታሪክ ጋር ተያያዥነት ያለው የመካከለኛው ዘመን የእጅ ጽሑፍ በቫቲካን ውስጥ በክብር መቀመጥ መጀመሩ ተነግሯል። የአኩሊያ መጽሐፍ ቅዱስ ትክክለኛ ቅጂ የሆነው የመጀመሪያው ጥራዝ እሁድ መስከረም 3 2019 ዓ.ም በቫቲካን የአትክልት ስፍራ በሚገኘው ካዚና ዲፒዮ 4ኛ ሕንፃ ውስጥ ለሳይንስና ማኅበረሰብ ጥናት ጳጳሳዊ አካዳሚዎች ቀርቧል። በስክሪፕቶሪየም ፎር ዩሊየንሴ ፋውንዴሽን የሚመራው ይህ ፕሮጀክት እንደ ጎርጎሮሳውያኑ እስከ 2031 ዓመተ ምህረት ድረስ 5ቱንም የእጅ ጽሑፍ ጥራዞች እንደገና ለማዘጋጀት ያለመ እንደሆነ ታውቋል። የመጽሐፍ ቅዱሱ ዋናው ቅጂ በጎሪዚያ ካቴድራል ግምጃ ቤት ውስጥ ተጠብቆ እንደሚገኝ ታውቋል። በ12ኛውና በ13ኛው ክፍለ ዘመን መካከል በጎቲክ የጽሑፍ ዘይቤ የተጻፈውና እስከ 14ኛው ክፍለ ዘመን ድረስ ተጨማሪ ማብራሪያዎች የተጨመሩበት ይህ መጽሐፍ የአኩሊያ ፓትርያርካዊ ጉባኤ ሥነ ጽሑፋዊና ባህላዊ ወግን ከሚያሳዩ ጠቃሚና በሕይወት ካሉ ቅርሶች አንዱ መሆኑ ተነግሯል። የእጅ ጽሑፉ ታሪካዊ ጠቀሜታ ከሃይማኖታዊ አገልግሎቱ በላይ ሲሆን አኩሊያ ለዘመናት በክልሉ ውስጥ ትልቅ የቤተ ክርስቲያንና የባህል ማዕከል የነበረች ፓትርያርካዊ የጳጳሳት ጉባኤም በአውሮፓ የክርስትናና የባህል እድገት ውስጥ ወሳኝ ሚና መጫወቱ ተነግሯል። የቅጂ ዝግጅት ፕሮጀክት የመጽሐፉን የመጀመሪያ ገጽታ ብቻ ሳይሆን ለመስራት የተገለገሉባቸውን ቁሳቁሶችና ዘዴዎችንም ጭምር ለመድገም ሲባል ዝርዝር የዲጂታል ቴክኖሎጂን ከባህላዊ የእደ ጥበብ ክህሎት ጋር ያጣምራል። የእጅ ጽሑፉ ከፍተኛ ጥራት ባለው መልኩ የተቃኘ ሲሆን በዚህም ጽሑፉን ብቻ ሳይሆን ገጾቹ በዘመናት ሂደት ያገኙትን አካላዊ ባሕርያትንም መዝግቧል። የተገኘው ዲጂታል መረጃ ክምችት በመጀመሪያው መጽሐፍ ውስጥ ያለውን መረጃ ለረጅም ጊዜ ለመጠበቅ ያለመ እንደሆነ ታውቋል። አካላዊውን ቅጂ የማዘጋጀቱ ሂደት ባህላዊ ዘዴዎችን የተጠቀሙበት ሲሆን ቁሳቁሶቹና ቀለማቱ የተዘጋጁት በታሪካዊ አሰራር መሠረት ሲሆን የመጽሐፉ ክፍሎች በእጅ የተሰበሰቡና በተፈጥሮ መንገድ በተዘጋጀ ቆዳ እንዲሁም በእጅ በተሰሩ የብረት ክፍሎች የታሰሩ መሆናቸው ተመልክቷል።

አድማጮቻችን የዛሬው የረቡዕ የመስከረም 6 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።